0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ እሁድ ሐምሌ 19 ቀን 2018 ዓ.ም ጤና ይስጥልን አድማጮቻችን። ከዶች ቬለ ከቦኔ ቀጥታ ስርጭት ስቱዲዮ እነሆ ስርጭታችን ጀመረ። አብራችሁን ቆዩ። ስርጭታችን የሚደመጥባቸውን አማራጭ ማድመጫ መስመሮች ላስታውሳችሁ፣ በሳተላይት ላይ ነው የምንገኘው። ኢትዮ ሳት ላይ በNSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW08 ብላችሁ ብትፈልጉ ታገኙናላችሁ። ትራንስፖንደሩ MEH01 ወይም ደግሞ EAH01 ላይ ነው። በኢንተርኔት ለምትከታተሉን አድማጮቻችን DW አማሪክ መገኛ አድራሻችን ነው። በአፕሊኬሽን ላይ ልታገኙን ትችላላችሁ። የለቱ ስርጭታችን እንደተለመደው የዓለም ዜናን በማስደመጥ ነው የሚጀምረው። ፀሐይ ጫኔ የለቱ ትረኛ ናት። ዝግጅቷን አጠናቃ ትጠብቃችኋለች። ከዓለም ዜና ቀጥሎ የሚስተናግደው ሳምንታዊው የንንቦያይ መሰናዷችን ሰዓቱን ጠብቆ ይስተናግዳል። ዝግጅቱ በዛሬው መሰናዶ ኢትዮጵያ ለዓመታት የጠበቀችው ሀገራዊ ምክክር ወዴት በሚል ርዕስ ያወያየውን ዝግጅት ያስደምጣል። በመስተንግዶ ኔታ ምራዲን ሳብራችሁ ቆያለሁ። አብሮነታችሁ ከኛ ጋር እንዲሆን ከወዲሁ ጋብዛለሁ። አሁን ያለም ዜናን እናስቀድም። ሳይጫን
0: የዲደብሊው ዜና
2: ዜና እናሰማለን። በቅድሚያም ርዕሶቹን። ከባድ የአየር ንብረት መዛባት የሚያስከትለው ሱፐር ኤልኒኖ በአፍሪካ ሀገራት ላይ ከ10 እስከ 20 ቢሊዮን ዶላር የሚደርስ የኢኮኖሚ ጉዳት ሊያደርስ እንደሚችል የአፍሪካ ልማት ባንክ አስጠነቀቀ። ቅዳሜ ዕለት በበርሊን የተፈጸመው ጥቃት ከሽብር ጋር የተያያዘ መሆኑን የጀርመን ፖሊስ ገለጸ። በፈረንሳይ የተከሰተ የሰደድ እሳት 250 ሺህ በላይ ሰዎችን ከቤት ንብረታቸው አፈናቀለ። ብራዚል ከምርጫ በፊት የትራምፕ ባለስልጣናት ወደ ሀገሯ እንዳይገቡ ከለከለች። ብራዚል ሰሞኑን ለሁለት የአሜሪካ ልዑካን የታቀደ የቪዛ ጥያቄ ውድቅ ያደረገች ሲሆን የቪዛ ጥያቄው ውድቅ የሆነው ዋሽንግተን የብራዚልን ፕሬዝዳንታዊ ምርጫ ለመቅረስ እየፈለገች ነው በሚል ክስ ነው። ዜና በዝርዝር። ከባድ የአየር ንብረት መዛባት የሚያስከትለው ሱፐር ኤልኒኖ በአፍሪካ ሀገራት ላይ ከ10 እስከ 20 ቢሊዮን ዶላር የሚደርስ የኢኮኖሚ ጉዳት ሊያደርስ እንደሚችል የአፍሪካ ልማት ባንክ አስጠነቀቀ። ባንኩ እንዳለው በአስከፊው የአየር ንብረት ለውጥ ምክንያት ተጋላጭ ሀገራት ለከፍተኛ የህዝብ ስደት ሊጋለጡ ይችላሉ። እንደ ባንኩ ትንበያ በኤልኒኖ የሚጎዱ ሀገራት የሀገር ውስጥ አጠቃላይ ምርት በአማካኝ ከአንድ እስከ 2% ሊቀንስ ይችላል። ይህም ሀገራቱ ለመሰረተ ልማት የወጡ ብድሮችን የመክፈል አቅምን የሚፈታተን ከመሆኑም በላይ የምግብ ዋስትናን አደጋ ላይ ይጥላል ነው የተባለው። በተጨማሪም ሀገራት ለተፈጥሮ አደጋው ምላሽ ለመስጠት በቂ ሀብት ስለሌላቸው ለጤና፣ ለትምህርትና ለሌሎች መሰረተ ልማቶች የተያዙ በጀቶችን ለመቀነስ ይገደዳሉ። በድርቅና በጎርፍ ምክንያት በተለይም እንደ ሱዳን፣ ደቡብ ሱዳን፣ ዲሞክራሲያዊ ሪፐብሊክ ኮንጎ፣ ሶማሊያ፣ ማሊና ቡሩንዲ እንዲሁም ናይጄሪያ ባሉ ሀገራት ከፍተኛ የህዝብ ስደት ሊከሰት እንደሚችልም ባንኩ በትንበያው አስጠንቅቋል። በተጨማሪም የበቆሎ ዋጋ እጥፍ ያህል ሊጨምር እንደሚችል፣ በሀብት ክፍፍል በተለይም በውሃና በግጦሽ መሬት ምክንያቶች ግጭቶች ሊባባሱ እንደሚችሉም ባንኩ አስጠንቅቋል። በርሊን ከተማ ውስጥ ትናንት ቅዳሜ ተፈጸመ ጥቃት ከሽብር ጋር የሚያያዝ መሆኑን የጀርመን ፖሊስ ገለጸ። እንደ አሶሺየትድ ፕሬስ ዘገባ ቅዳሜ ጧት አንድ ነጭ ተሽከርካሪ በማዕከላዊ በርሊን ቲርጋርተን ፓርክ ደቡባዊ አቅጣጫ ከዛፍ ጋር ከመላተሙ በፊት ሆን ተብሎ ሰዎችን ገጭቷል። ፖሊስ ሰዎች ተሽከርካሪውን ትተው ከቦታው ሲሸሹም በርካታ ሰዎች በጩቤ ቆስለዋል ብሏል። የአደጋ ጊዜ አገልግሎቶች አንድ ሴት መሞቷል እና ሌሎች 29 ሰዎች መቁሰላቸውን ተናግረዋል። ከነዚህም ውስጥ ሶስቱ ለሕይወት አስጊ የሆነ ጉዳት ደርሶባቸዋል። ፖሊስ ዛሬ እንዳስታወቀው ጥቃቱን አድርሷል ተብሎ የተጠረጠረው ግለሰብ አክራሪ የእስልምና ቡድን ደጋፊ መሆኑን የሚጠቁሙ ምልክቶች እንዳሉ ተናግሯል። የጀርመን መገናኛ ዘዴዎች ደግሞ የወንጀል ክስ የተመሰረተበት የእስላማዊ መንግስት ወይም አይኤስ ቡድን ደጋፊ እንደነበር ዘግበዋል። ጥቃቱን በማድረስ የተጠረጠረው ትውልድ ሊቫኖሳዊ ስካሁን በቁጥጥር ስር አልዋለም። ግለሰቡን በቁጥጥር ስር ለመዋል ማስተዋቂያ ያስነገሩ ያሉት ባለስልጣናት ግለሰቡ የታጠቀ ሊሆን እንደሚችል ህዝቡ ጥንቃቄ እንዲያደርግ አስጠንቅቀዋል። ጥቃቱ የተፈጸመው ትናንት ቅዳሜ በአውሮፓ በሚካሄደው ፕራይድ በተባለው የተመሳሳይ ጾታ አፍቃሪዎች ዝግጅት አንዱ በሆነውና በርሊን ውስጥ በተዘጋጀው የክርስቶፈር ስትሪት ዴይ የተባለው ዝግጅት ላይ ነው። ጥቃቱ ወቅትም ጥቅም ላይ የዋለው ተሽከርካሪ የበርሊን ሰሌዳ ቁጥር ያለው ሲሆን ምርመራ እየተደረገበት መሆኑን ዘገባው አመልክቷል። እንደ ዘገባው በዝግጅቱ በመቶዎች የሚቆጠሩ ሰዎች የታደሙ ሲሆን ከጥቃቱ በኋላ ዝግጅቱ ተቋርጧል። ይህ ዶቼ ቬለ ዲደብሊው ነው። በፈረንሳይ በተከሰተ የሰደድ እሳት 250 ሺህ በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። በደቡብ ምዕራብ ፈረንሳይ የተከሰተው ኃይለኛ የሰደድ እሳት እሁድ ዕለት 55 ሺህ ሰዎች ቤታቸውን እንዲለቁ አስገድዷል። ይህም በአንድ ክልል ብቻ ከቤታቸው የተፈናቀሉትን ሰዎች ቁጥር ወደ 220 ሺህ አሳድጓል። በሌላዋ የፈረንሳይ ግዛት በላንደስ ደቡባዊ አቅጣጫ ደግሞ የተቀጣጠለው እሳት በዚህ ሳምንት ብቻ 36,000 ሰዎችን ለቀው እንዲወጡ አስገድዷል። ይህም በአጠቃላይ በደቡብ ፈረንሳይ በአደጋው የተፈናቀሉትን ሰዎች ቁጥር ከ250,000 በላይ ማድረሱን አጃንስ ፍራንስ ፕሬስ ዘግቧል። እንደ ዘገባው ኃይለኛ ነፋስና ደረቅ የአየር ሁኔታ የተከሰተውን የሰደድ እሳት ለመቆጣጠር የሚደረገውን ጥረት አስቸጋሪ አድርጎታል። የፈረንሳይ የሀገር ውስጥ ሚኒስትር ዛሬ እንደገለጹት ሁኔታው አሁንም በጣም አስቸጋሪ ነው ብለዋል። በሌላ በኩል በአጉራባች ስፔንም በሀገሪቱ ምስራቃዊ የባህር ዳርቻ ላይ በእሳት አደጋ ዜጎቿ ተፈናቅለዋል። በስፔን ማድሪድና ቫሌንሺያ ክልል በ10 ሺዎች የሚቆጠሩ ሰዎች ከቤታቸው ተፈናቅለዋል። ቅዳሜ ለአራት ሰዓታት በቆየው በቫሌንሲያ ማኒስ በተከሰተው የእሳት ቃጠሎም አንድ ሰው መሞቱን የአካባቢው ባለስልጣናት አስታውቀዋል። ይህም በስፔን ከቅርብ ጊዜ ከተከሰቱት አደጋዎች የመጀመሪያ ሞት መመዝገቡን ዘገባው አመልክቷል። የሮማ ካቶሊክ ርዕሰ ሊቃነ ጳጳስ ሊዮ በአሰቃቂው የሰደድ እሳት ሰለባ ለሆኑ ሰዎች ጸሎት እንዲደረግ ጥሪ አቅርበዋል። ብራዚል ከምርጫ በፊት የትራምፕ ባለስልጣናት ወደ ሀገሯ እንዳይገቡ ከለከለች። አሶሲየትድ ፕሬስ እንደዘገበው ብራዚል በመጪው ጥቅምት ወር ከሚካሄደው ፕሬዝዳንታዊ ምርጫ በፊት ወደ ሀገሪቱ ለመጓዝ የሞከሩ ሁለት የዩናይትድ ስቴትስ ባለስልጣናትን ቪዛ ከልክላለች። የብራዚል የውጭ ጉዳይ ቢሮ ቃል አቀባይ ቅዳሜ ዕለት እንደገለጹት የአሜሪካ የውጭ ጉዳይ ሚኒስትር የዲሞክራሲና የሰብአዊ መብቶች ሰራተኛ እንዲሁም ጸሐፊ ራይሊ ኤም ባሪና ከአሜሪካ የውጭ ጉዳይ ሚኒስትር ምክትል ረዳት ጸሐፊ ሳሙኤል ሳምሶን ቪዛ ጠይቀው ነበር። የልዑካኑ የቪዛ ጥያቄም አርብ ዕለት ውድቅ መደረጉን ቃል አቀባዩ ተናግረዋል። የቪዛ ጥያቄው ውድቅ የተደረገው ሁኔታውን በፖለቲካዊ መንገድ ለመጠቀምና የምርጫ ስርዓቱን ለማዳከም አዲስ ሙከራ እየተደረገ መሆኑን የሚያሳይ ማስረጃ በማግኘታቸው መሆኑን የብራዚል ባለስልጣናት ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ቅዳሜ ዕለት እንደገለጸው ባርነስና ሳምሶን ከነሐሴ 27 እስከ 30 ድረስ ወደ ደቡብ አሜሪካ ብራዚል ለመሄድ እቅድ ነበራቸው። በጉዟቸውም ከመንግስት ባለስልጣናት፣ ከሃይማኖት መሪዎችና ከሌሎች ጋር ስለ ፍትሐዊ ምርጫ፣ ስለ ሃይማኖት ነጻነትና ስለ ሀሳብን በነጻነት መግለጽ መብት ውይይት ለማድረግ አስበው ነበር። ጉብኝቱ የተለመደ እንጂ የሀገሪቱን የዲሞክራሲያዊ ምርጫ ለማዳከም አይደለም ሲልም የብራዚልን ክስ መሰረተ ቢስ ብሏል። እንደ ዘገባው ከዚህ ክስተት በኋላ ብራዚልና በአሜሪካ መካከል ያለውን የፖለቲካ ውጥረት የበለጠ አባብሷል። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማጠናቀቃችን በፊት ዋናዎቹን ላስታውሳችሁ። ከባድ የአየር ንብረት መዛባት የሚያስከትለው ሱፐር ኤልኒኖ በአፍሪካ ሀገራት ላይ ከ10 እስከ 20 ቢሊዮን ዶላር የሚደርስ የኢኮኖሚ ጉዳት ሊያደርስ እንደሚችል የአፍሪካ ልማት ባንክ አስጠነቀቀ። ቅዳሜ ዕለት በበርሊን የተፈጸመው ጥቃት ከሽብር ጋር የሚያያዝ መሆኑን የጀርመን ፖሊስ ገለጸ። በፈረንሳይ የተከሰተ የሰደድ እሳት ከ250,000 በላይ ሰዎችን ከቤት ንብረታቸው አፈናቀለ። ብራዚል ከምርጫ በፊት የትራምፕ ባለስልጣናት ወደ ሀገሯ እንዳይገቡ ከለከለች። ብራዚል ሰሞኑን ለሁለት የአሜሪካ ልዑካን የታቀደ የቪዛ ጥያቄ ውድቅ ያደረገች ሲሆን የቪዛ ጥያቄው ውድቅ የሆነው ዋሽንግተን የብራዚልን ፕሬዝዳንታዊ ምርጫ ለመቅረጽ እየፈለገች ነው በሚል ክስ ነው። ዜናው አበቃ።
1: ለዓለም ዋና ዋና ዜና ፀሐይ ጫኔን አመሰግናለሁ። አድማጮቻችን በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፍላችሁን የዕለተ እሁድ የቀጥታ ስርጭታችንን ነው። በቀጥታ ስርጭታችን ተከታዩን የአየር ሰዓት የሚረከበው ሳምንታዊው የንወያይ መሰናዷችን ነው። የዕለቱ የንወያይ መሰናዷችን ኢትዮጵያ ለዓመታት የጠበቀችው ሀገራዊ ምክክር ወዴት በሚል ርዕስ ያወያየውን መሰናዶ ነው የያዘው። ሸዋዬ ለገሰ የመራችው ውይይት በርካታ ጥያቄዎችን አንስቷል። ተወያዮችም በርካታ ጉዳዮችን በውይይታቸው አንሸራሽረዋል። መልካም ቆይታ እንዲሆንላችሁ እንመኛለን። በፌስቡክ የቀጥታ ስርጭታችን የምትከታተሉ አድማጮቻችን በውይይቱ ላይ በቀጥታ መሳተፍ ትችላላችሁ። ሀሳብ፣ አስተያየት፣ ጥቆማ፣ መረጃ ያላችሁን ሁሉ ልታጋሩን ትችላላችሁ። መልካም ቆይታ። እንወያይ።
3: ጤና ይስጥልኝ አድማጮች። ለበርካታ ዓመታት የኢትዮጵያ ፖለቲከኞችና ምሁራን ሀገሪቱ ብሔራዊ ውይይት እንደሚያስፈልጋት ሲያሳስቡ ኖረዋል። የዛሬ 4 ዓመት በገዢ ፓርቲ ብልጽግና ይሁንታ ለብሔራዊ ምክክር ኮሚሽን ተቋቋመ። ኮሚሽኑ የመናገር ነጻነትን የሚያከብር ገለልተኛ ተቋም ስለመሆኑ ቢገልጽም ከመነሻው በዚህ ጉዳይ ጥያቄ ያነሳሉ። ብዙዎች ደግሞ ተስፋ ጥለውበት ዘልቀዋል። ኮሚሽኑ የመነጋገሪያ አጀንዳዎችን ሲያሰባስብ አመታትን አስቆጥሮ ሐምሌ 8 ቀን 2018 ዓ.ም ምክክሩን በይፋ ጀምሯል። ለ30 ቀናት እንደሚቀጥልም ገልጿል። ከመላ ሀገሪቱና ከውጭ የመረጣቸው 4000 ተሰብሳቢዎችም ከ120 ሚሊዮን በላይ በሚገመተው የሀገሪቱ ሕዝብ ወሳኝ ጉዳዮች ላይ እየተነጋገሩ ነው። ሆኖም የፖለቲካ አቋም ልዩነት ወደ ሌላ አቅጣጫ የገፋቸውን ያላካተተ ምክክር እንዴት መፍትሄ ያመጣል? ዛሬም የሚነሳ ጥያቄ ሆኗል። በተለይም በሀገሪቱ በአንድ ወገን ግጭትና ጦርነት እየተስተናገደ በሌላው በኩል ለብሔራዊ ምክክር መትጋቱ ውጤቱን የዞረ ድምር እንዳያደርገውም በሚል የሚሰጉ ጥቂት አይደሉም። ዘመናትም በተሻገሩ አወዛጋቢ ጉዳዮች ላይ ሲያኮረፉ ወገኖችን ሳያሳትፍ ከሚደረግ ውይይት እንዴት ውጤት ይገኛል ሲሉም ይሞግታሉ። ሀገራዊ ምክክሩን ኡን ለማድረግ የፈሰሰው ጉልበትና ሀብት አልቦ ፍሬ እንዳይቀር መላ እንዲፈለግም ያሳስባሉ። የለቱ እንወያይ ኢትዮጵያ ለዓመታት የጠበቀችው ብሔራዊ ውይይት ወዴት ሲል ይጠይቃል። እንግዶችን ጋብዘናል። እንግዶቻችንን በቅድሚያ ራሳችሁን እንድታስተዋውቁ ድልስጥ። ወይዘሪት ምስጥረ ከርሶ ልጀምር።
4: አመሰግናለሁ። ምስጥረ ስላሴ ታምራት እባላለሁ። የኢትዮጵያ ህዝባዊ ፓርቲ ኢሃፓ ዋና ጸሐፊ ነኝ።
3: አመሰግናለሁ። አቶ ባይሳ።
5: ባይሳ ዋቆያ እባላለሁ። ቀድሞ የተባበሩት መንግስታት ድርጅት ሰራተኛ ነበርኩ። ዓለም አቀፍ ህግ ባለሙያ፣ አሁን ጡረተኛ ነኝ።
3: አመሰግናለሁ። ዶክተር ፍጹም።
6: እሺ፣ እኔም አመሰግናለሁ ለድሉ። ፍጹም አቻሜለ እባላለሁ። የግል ጠበቃ ነኝ።
3: የህግ ባለሙያ ነዎት። በህገ መንግስትም ጉዳይ ላይ የተሻለ እውቀት እንዳሎት ነው የተረዳሁት።
6: አመሰግናለሁ ማለት ይቻላል።
3: አመሰግናለሁ። እንግዲህ በቅድሚያ በዚህ ርዕሰ ጉዳይ ላይ ለመወያየት ፈቃደኛ ስለሆናችሁ ሁላችሁንም። ብሔራዊ ምክክር ለዓመታት ብዙዎች ለኢትዮጵያ የተመኙት ጉዳይ ነው። ቀደም ሲል ቦታ ያልተሰጠው ይህ ወሳኝ መድረክ አሁን ተጀምሯል። እንዴት አያችሁት? ለመነሻ ሀሳባችሁን ባጭር ባጭሩ አጋሩን። ቅድሚያ ለሴት ልስጥ። ወይዘሪት ምስጥረ፣
4: እንደገለጹ ነው የብሔራዊ ምክክር ጉዳይ ኢህአፓም ለዘመናት ሲያነሳ የኖረው ጥያቄ ነው። ምክክር መደረግ አለበት፣ ብሔራዊ እርቅ ያስፈልጋል ብለን እናምናለን። እዛ ላይ አቋማችን ትናንትም ዛሬም ነገም የማይቀየር ነው። ነገር ግን ምን አይነት ምክክር የሚለው ደግሞ መታየት አለበት ብለን እናስባለን። አሁን ያለው የሀገራዊ ምክክር ሂደት ውስጥ ተሳታፊ አይደለንም። ለተወሰኑ ጊዜያት ከተሳተፍን በኋላ ይስተካከላል፣ ውስጥ ሆኖ ሂደቱን ማስተካከል ይሻላል በሚል ተስፋ ነበር ውስጥ የነበረው። ግን በፍጹም ሊሻሻል ባለመቻሉ ብዙ እናነሳቸው አካታችነት፣ ራሱን መምራትስ ይችላል ወይ፣ ጣልቃ ገብነት የለውም ከሚሉ ጥያቄዎች ጀምሮ መመካከርስ ያለባቸው እነማን ናቸው፣ እነት እነዛ አካላት እየተመካከሩ ነው ወይ የሚሉ መሰረታዊ ጥያቄዎችን በማንሳት አብዛኛው መልስ ኦልሞስት ሁሉም ሊባል በሚችል ሁኔታ አሉታዊ በመሆኑ በሂደት ውስጥ እየተሳተፍን አይደለም። በጣም አደገኛው ነገር ግን እንዳልኩሽ ኢትዮጵያ ውስጥ ብዙ ጊዜ የዲሞክራሲ ልምምድ ብዙ የሰላማዊ ትግል አማራጮችንም ሆነ እንደዚህ አይነት ለምክክር ያሉ ከባድ ሀሳቦችን እንደ ፌሊየር እንዲቆጠሩ የሚያደርግ ሂደትም ነው አሁን ላይ ያለው። በእኛ አመለካከት ህዝብ በምክክር ላይ ያለውን እምነትም እንዲያጣ መሰረት የሚጥል የምክክር ሂደት ነው ብለን እናምናለን። እና እኛ በሂደት ውስጥ የለንም። ሂደቱንም ባጭሩ የምንመለከተው በዚህ መልክ ነው።
3: መልካም። አቶ ባይሳ እርሶስ እንዴት ያዩታል?
5: ምክክሩ ሁልጊዜም አስፈላጊ ነው። ይሄ መቼም የፖለቲካ ባህላችን ስላልፈቀደ ወይም ስላልለመድ ነው ንግግርን ወይም ምክክርን እንደ አጀንዳ አድርገን አንወስደውም እንጂ ምንጊዜም ተመራጩ ብሔራዊ ምክክር ነው። ግን ይሄ ብሔራዊ ምክክር የሚባል ነገር ዛሬ ኢትዮጵያ ውስጥ የሚካሄደው በጣም እንግዳ በሆነ መንገድ ነው። ለምንድን? አንድም ኢትዮጵያ ውስጥ ያልተለመደ ነገር ነው። ሰዎች አይመካከሩም በፖለቲካ ደረጃ ማለት ነው። ሁሉም የኔ ይበልጣል፣ የኔ ካንተ ይሻላል ነው የጉልበት እንትን ነው እንጂ እንደዚህ ሰው ተስማምቶ በአንድ አጀንዳ ወይ በተለያዩ አጀንዳዎች ለማውራት ተብሎ መሰብሰቡ በጣም ጥሩ ነው። እኔ ምንም እክሉ አይታየኝም፣ ግን ይዘቱን አላውቅም። እነማን ተሰበሰቡ፣ እነማን አወሩ፣ ምን ሊያወሩ ነው የሚለውን እኔ አንድ ተጨባጭ ማስረጃ አለኝ። የኮሚሽኖቹ የተቋቋሙበት ማንዴታቸውን ያውቃሉ፣ ምን እንደምጠበቅባቸው፣ ምን ማድረግ እንዳለባቸው አውቃሉ። ግን በዛ መንገድ ሄደ ወያልደ ምን የማውቀው ነገር የለም ከውጭ ሆኜ። ዋናው ነገር ግን የድርጅቱን ወይም የኮሚሽኑን ማንዴት ጠንቅቄ አውቃለሁ። የሚነበብ ነው፣ ሁሉም ሊያውቅ የሚችል ነው። እና በዛ መንገድ ሄዶ ስራ ላይ ይውላል ብዬ አስባለሁ።
3: አመሰግናለሁ። ዶክተር ፍጹም የእርስዎን ሀሳብ እንስማ።
6: መቼም የአንድ ሀገር ልጆች ተሰባስበው ስለ ሀገራቸው መምከር፣ በጠረጴዛ ዙሪያ መምከር መልካም ጅምር ነው። በፕሪንስፕል ደረጃ መልካም ነገር ነው። በጠመንጃ ችግርን ከመፍታት መሰባሰቡ የአንድን ሀገር የፖለቲካ ባህል ከፍ ያደርገዋል። በፕሪንስፕል ደረጃ ግን ይሄ ስብስብ እንግዲህ 4 ዓመት የፈጀ ነው። ወደ 4000 ሰዎች ከተለያየ ቦታ ተሰባስበዋል። የመንግስት ካድሬዎችም አሉበት እንዳየ ነው፣ በፎቶግራፍም በዜናም እንደሰማ ነው። አሁን አንዳንድ የመንግስት የተሾሙ የኮሚሽን አባላትም ጣልቃ እየተገባብን ነው ብሎ መግለጫ የሰጡትንም ሰምተናል። ግን አሁን የእኔ ፍርሃት ምንድን ነው፣ እንደዚህ የተሰበሰበው ማህበረሰብ በዛ ውስጥ ያሉትን ጀኒውን ሰዎች ስራ የሚያጠለሽ ነገር ከጠቅላይ ሚኒስትሩም ሆነ ከአንዳንድ የክልል አስተዳዳሪዎች ማለት እንደነ ኦሮሚያ ክልል አስተዳዳሪዎች ከላዩ ላይ እየቸለሱበት ያለ ይመስለኛል። ምክንያቱም ይሄን አርጉ ይሄን አታርጉ፣ ስለዚህ ጉዳይ ብቻ ነው የምንወያየው ምናምን የሚል አጀንዳ መቆለፍ ነገር እንዳለ እናያለን። እና ከዚህ አንጻር ችግር ይታየኛል። በዛ ላይ ደግሞ የዚህን ሀገር የብዙ አመት ችግር እንዴት ነው በአንድ ወር ውስጥ መፍታት የሚቻለው? ከአንድ ወር ውስጥ በኋላ መንግስት በኋላ መጥተው ደግሞ ይኸው እነዚህን ተሰባስበው እንዲህ ወስነዋል የሚል እሱ የተቆጣጠረው አጀንዳ ሊመጣ አይችልም ወይ የሚል ስጋት አለኝ እንጂ በፕሪንስፕል ደረጃ በጠረጴዛ ዙሪያ የሀገርን ጉዳይ መምከር እኔ እዛ ላይ ምንም ችግር የለብኝም።
3: መልካም። እንግዲህ የምክክሩ ኮሚሽኑ ከተመሰረተ ጀምሮ ተቃውሞ የሚያሰሙ ኃይላት በተደጋጋሚ የሚያነሱት የኮሚሽኑን ገለልተኝነት እና የሂደቱን ሁሉን አካታችነት መሆኑ ይታወቃል። እርሶም ሊያነሱት ሞክረዋል። አሁን ዶክተር ፍጹም ጥርጣሬውን ነው አጉልተው ያወጡት። በዚህ ላይ ምን ይላሉ? ድጋሚ ወደ እርሶ ነው የምመለሰው።
6: እንግዲህ ምንድን ነው አሁን ቢያንስ በሁለት ክልሎች አክቲቭ የሆነ ጦርነት አለ። በኦሮሚያ ክልል ተብሎ በተሰየመው፣ በአማራ ክልል ተብሎ በተሰየመው ኢትዮጵያውያንን በድሮንም በከባድ መሳሪያም የሚጨፈጭፍ የሚገድል ኢኮኖሚውንም የሚገድል መንግስት አለ። በትግራይ ክልል ደግሞ እኔ እዚህ ውስጥም የለውበትም የራሴን ክልል ራሴ እያስተዳደርኩ ነው፣ መንግስት ገንዘብ ብቻ ይቁረጥልኝ አያገባኝም፣ በኢትዮጵያ ጉዳይ ባለፉት 8 ዓመታት አልተሳተፍኩም እና እንደውም ራሴን እንደ ሌላ ሀገር እቆጥራለሁ የሚል ኃይል አለ። ግን ጂኦግራፊካሊ በአንድ በኢትዮጵያ ክልል ውስጥ ነው ያለው። ሶ እነዛንም ለማምጣት ይሄንን ምክክር ኮሚሽኑን ዛሬ ስብሰባ ከመቅጠር ይልቅ 4000 ሰዎች ከተለያየ ቦታ ምጡ ከመቅጠር ይልቅ እነዚህ ነፍጥም አንስተው የተዋጉ ነገም ነፍጥ እናነሳለን የሚሉ ኃይሎች ጋር መንግስት ለምንድነው ሆደ ሰፊ ሆኖ ከነሱ ጋር ተነጋግሮ በውጪ አሸማጋዮች በኩል አድርጎ ያንን መፍትሄ ካገኘ በኋላ ወደዚህኛ ወደ ምክክር ኮሚሽኑ ቢሄድ አይሻልም ወይ? ምክንያቱም ይሄ ምክክር ኮሚሽን የሚያወጣው መግለጫም ነገ ከነጎዳ እንደዚህ ተስማምተናል በቃ ይሄ ነው ብሎ መስከረም ላይ ለሚሰበሰበው ፓርላማ የሚያቀርበው ተጠያቂነቱ ለፓርላማው ስለሆነ የሚያቀርበው ነገር ታማኒነት አይኖረውም እና ይሄንን ነገር ታጥቦ ጭቃ ይሆናል የሚል ስጋት ነው ያለኝ። ከዚህ ጋር ደግሞ የተያዘ ምንድነው ጠቅላይ ሚኒስትሩ ሰሞኑንም ባለፉት 5-4 አመታት የኮሚሽን ከተቋቋመ በኋላ ደግሞ ያመጡት እንደዚህ አይነት ነገር ኮሚሽኑ አያገባውም ብለው አጀንዳ ሰጥተዋል። ሰሞኑን ደግሞ ከሚወጡ መግለጫዎች አንዳንድ እዛው ካሉ ሰዎች የምናገኘው ኢንፎርሜሽን የብልጽግና ፓርቲ እነዚህ የተሰበሰቡትን 4000 ሰዎች መሃል ገብቶ አጀንዳ እየሰጠ እጅ እየጠመዘዘ አይነት ነገር እንደሆነ እንሰማለን። እኔ መንግስት እንደጨነቀው ይገባኛል። መንግስት ብዙ ችግሮችን በራሱ መፍታት እንዳልቻለ ይገባኛል። እነሱም ገብቷቸዋል እኛም ገብቶናል። በአጠቃላይ መንግስት ኮሚሽን የሚያቋቁመው እኮ ችግሩን ለብቻው መፍታት ስላልቻለ ነው። ይሄን መንግስትም አውቆታል። ግን እኔ ችግሩን ለመፍታት ያቋቋምኩት ኮሚሽን ከኔ ቁጥጥር ውጪ መውጣት የለበትም ብሎ ያስባል። አፈታቱ ግን ቅደም ተከተል አልተከተለም። መጀመሪያ እነዚህ ተዋጊ ኃይሎች ጋር ጀነራሎች የሚመሩት ጦር ከመላክ የምክክር ጀነራሎች ልኮ ከነዚህ ስብስቦች ጋር አምብኝ ካሉ ኃይሎች ጋር በሸምጋዮች በኩል መደራደር ነበረበት እና ይሄ የሚያሰጋኝ ውጤት ታጥቦ ጭቃ እንዳይሆን መስከረም ላይ የሚል ነው።
3: ወይዘሪት ምስጥራ እርሶስ ምን ይላሉ?
4: ቅድም እንዳልኩት የምክክሩ ጉዳይ ከሚነሱበት ዋና በተለይ ፒላር ናቸው ብለን ከምናስባቸው ትችቶች ውስጥ የመጀመሪያ አካታችነት ነው። ማን ከማን ነው የሚመክረው? መምከር ያለበት አካል በእውነት እየመከረ ነው ወይ? ለዛስ የሚሆን በቂ ዋስትና አለ ወይ? የምክክሩ ባለቤት መሆን ያለበትስ ገዢው ፓርቲ ነው ወይ የሚሉ ጥያቄዎች እናነሳለን። እኛም አንድም ከምክክሩ ራሳችን ያገለል ነው በዛ ምክንያት ነው። አሁንም እንደተባለው ታጣቂ ኃይሎች በተለያየ ምክንያት ትክክለኛ ምክንያት ኖሯቸው ትጥቅ ያነሱ ኃይሎች በዚህ ምክክር ላይ ያሉም የፋኖ ኃይል በዩ፣ በትግራይ ያለ ህወሓት በዩ፣ የኦሮሞ ነጻነት ሰራዊት፣ ከዛ ደግሞ መቀመጫቸውን አዲስ አበባ ያደረጉ በሰላማዊ ትግል ያሉ ጄኒውን የሆኑ ተቃዋሚ የፖለቲካ ፓርቲዎች ኢህአፓን ብትጠሪ እና ኦፌኮ በዚህ የምክክር ሂደት ላይ ያሉም እና በትክክል ጥያቄ ያላቸው ሀሳብ ያላቸው እና አንድና አንድ አይነት ያልሆኑ በተለይ ከገዢው ፓርቲ እና ብዙሪያው ካሉ እስላኔዎቹ ጋር አንድና አንድ አይነት ያልሆኑ መመካከር ይገባቸው የነበሩ አካላት ወደዚህ ምክክር አልመጡም። ያልመጡበት ደግሞ ምክንያት አለ። ምክንያቱ እንዳልኩት ዞሮ ዞሮ ወደ አካታችነት ይመለሳል። የኮሚሽኑም የኮሚሽነሮቹም ገለልተኝነት ከዚህ ቀደም ታስታውሺ ከሆነ የምክክር ኮሚሽኑ ሲቋቋም እነዚህ ጥያቄዎች ማንሳት ይቻላል፣ እነዚህ ጥያቄዎችን ማንሳት አይቻልም እየተባለ በጠቅላይ ሚኒስትሩ ጭምር ነበረ ርዕሶች ሲመረጡ የነበረው እና ገለልተኛ ነው ብሎ ለመቀበር በጣም ይከብዳል እንደዚህ አይነት ርዕሶች የሚመረጡበትን ጉባኤ። ከዛም ደግሞ ተሳታፊዎቹን ስንመለከት እኔ የተወሰኑ ጊዜዎች በምክክሩ ዙሪያ ዘገባዎችን ሰርቻለሁ እና በደንብ ማለት አውቀዋለሁ ሂደቱን የነበረውንም ወደ ፓርቲ ፖለቲክስ ከመግባቴን በፊት እና እያንዳንዱ ችግሮቹን ተናግረናል፣ እንዲፈቱ እንፈልጋለን። ሀገር በጦርነት አክቲቭ በሆነ ጦርነት ላይ ነው ያለች። በዚህ በኩል እየተመካከርኩ ነው እያልሽ፣ በዚህ በኩል ንጹሐንን እየገደልሽ የሚሆን ነገር አይደለም፣ በዚህ በኩል ምክክር አዳራሽ ውስጥ ነን እየተባለ በዚህ በኩል ተቃዋሚ የፖለቲካ ፓርቲዎች ስለተቃወሙ ሰሩልን የሚል ቅስቀሳ አይሰራም እና የምክክር ሂደቱ ከመጀመሪያውም ፌል ያደረገ ነው። እንዲስተካከል ብዙ ርቀቶችን ሞክረናል እኛም ከማነጋገር ጀምሮ። ምክንያቱም የምክክር ሂደት በአጠቃላይ ፌል እንዲያደርግ አይደለም የምንፈልገው። ምክክር ያስፈልጋል ብለን ለረጅም ጊዜ ስንጠይቅ የነበረው የራሳችንም ጥያቄ ስለሆነ ምክክሩ ደግሞ እንደዚህ ፌሊየር አሳይቶ በኋላ በህዝብ ዘንድ ስለ ምክክር ደግሞ ያለው ተአማኒነት እንደ አብዛኛው የሰላማዊ ትግል አማራጮች፣ የዲሞክራሲ መርሆች እና ሌሎች ጉዳዮች እውቅና እንዲነፈግ አንፈልግም። አጠቃላይ የምክክር ሁኔታ ይህንን የምክክር ሂደት አይደለም እያልኩ ያለው እና ያ ፌሊየር እንዳያጋጥም ምንችለውን አድርገናል እኛ። ግን እንዳልኩሽ መመካከር ያለባቸው አካላት ከተቃዋሚ የፖለቲካ ፓርቲዎች ጀምረሽ የህብረተሰብ ክፍሎች፣ በትጥቅ ትግል ላይ የሚገኙ ወገኖች የሉበትም በዚህ የምክክር ሂደት እና እርስ በርስ የሚደረግ በፓርቲውን በብልጽግና ፓርቲ እና በምስለኔዎቹ መካከል እንዲሁም በአንድ ፓርቲ አባላት መካከል የሚደረግ ንግግር ወይም የተራዘመ አዳራሽ ስብሰባ ልንለው እንችል ይሆናል እንጂ በፍጹም ኢትዮጵያ እየመከረች ነው የሚያስብል ደረጃ ላይ ያለ የምክክር ሂደት አይደለም። አሁን በጠቀስኳቸው ምክንያቶች።
3: መልካም። አቶ ባይሳ የተለየ ሀሳብ አሉት?
7: አዎ፣ የተለየ ሀሳብ አለኝ። ይሄ የብሔራዊ ምክክር እነሱ ሀገራዊ ምክክር ነው የሚሉት ይመስለኛል። ትንሽ የአንደርስታንድ ችግሩ አለ። አንድም በኢትዮጵያ ታሪክ ውስጥ ደርጎ የማይታወቅ ነገር ነው። ሁለተኛ ይሄንን ብሔራዊ ምክክር ስራውን የጀመረው መንግስት አልነበረ። ለሁለት አመታት ያህል መንግስት ተቀብሎት ወደ ፓርላማ ከመወሰዱ በፊት 8 የሚሆኑ ድርጅቶች ከዛ ውስጥ አንድ ብቻ መንግስታዊ አካል የነበረ የሰላም ሚኒስቴር ለና የኢትዮጵያ ፖለቲካ ፓርቲዎች ጽህፈት ቤት ካውንስሉ ተወካዮቹን ልኮ እንዳውም ብዙ ስብሰባ ይካሄድ ነበረው በኢትዮጵያ ፖለቲካ ፓርቲዎች ጽህፈት ቤት ውስጥ። ኮቪድ እስከመጣ ድረስ ለሁለት አመት ማይንድ በተባለ ፕላትፎርም ስር ሲካሄድ ቆይቶ ማይንድ ኦል ኢንክሉሲቭ ናሽናል ዳያሎግ ሁለት አመት የተሰራበት ከውጭም ኤክስፐርቶች መጥተው ከሳውዝ አፍሪካ በተለይ አሳውሳኒያም ተካፋይ ስለነበርኩ ነው የምነግራችሁ። ለሁለት አመት ተሰርቶ ዶክመንቱ መጨረሻ ላይ ኢምፕሊመንት ሊያደርግ ግዴታ ያለበት መንግስት ስለሆነ ለምንድን ነው እዛ ዶክመንቶቹ ውስጥ የተካተቱት እንቅስቃሴዎች በሙሉ የመንግስት ድጋፍ ይጠይቃሉ? ሎጂስቲክስ አለ፣ ሴኪሪቲ አለ። እና አላማው ምንድን ነው? ሁሉንም የኢትዮጵያን ማህበረሰብ ያካተተ ማንም ከምንም ማለይበት እና የኢትዮጵያን አገረ መንግስት ሆና እንድትኖር እስከዛ ድረስ ያስቸገራት ምንድን ነው? ለምንድን ነው ዛሬ የማንነት ጥያቄ ጎልቶ ከሌሎች ጥያቄዎች ሁሉ በለጠ? ሰዎች አሁን በብዙ ስንት የኢትዮጵያ ይህን ሁሉ አመታት ታሪክ ነው ያነበራት ሀገር እንደ አንድ ሀገር ሆና ለምንድን ነው በአንድ ባንዲራ የማንስማማው? በምን ጥያቄ ለምን አንስማማም? የሃይማኖት ችግሩ፣ የቋንቋው፣ ይህን ችግር ምን አመጣ እና ለዛሬ ችግር እየከተተንን ከድሮ ጀምሮ ሲደራረብ የነበረውን ችግር በብሔራዊ ምክክር ውስጥ ሶልቭ አድርገን ወደ ዛሬውም ችግር እንመጣለን ነው እንጂ የተቋቋመው አንፎርቹኔትሊ ፓብሊክ ሪሌሽን ችግር ስለነበረ ብሔራዊ ምክክሩ የተቋቋመው ለምን እንደሆነ ብዙን ሰው አያውቅም። ብዙዎቹ የወሰዱት የፖለቲካ ድርጅቶቹን ሰብስበው ከመንግስት ጋር ለማስታረቅ ነው እንደዚህ ነገር መሰላቸው፣ ግን አይደለም። በጣም ሰፊ ነው። ይሄ የአሁኑ ችግር አንዱ ነው። አሁን በተለይ ጎላ ብሎ የሚታየው ህገ መንግስቱ ጉዳይ እሱ ከሺዎቹ አንዱ ጥያቄ ነው። ብዙ ነገሮች አሉ። ማህበረሰባችን ቅድም እንዳልኩሽ ራሱ ኢትዮጵያኖች ተብሎ በኢትዮጵያ ክልል የሚኖሩ ሰዎች በኢትዮጵያዊነታቸው ሙሉ በሙሉ ያምኑበታል ወይ? ይህ ደግሞ እንዳይሆን ያደረገው ምንድን ነው? ይህንን ማህበረሰባዊ ቀውሱን ይህን ነቀርሳውን ምድር ውስጥ ገብተን ለማየት ነው የነገር መጀመረው። ኋላ ኦፍኮርስ ኮሚሽነሮቹ ሲቋቋሙ መንግስት የበላይነቱን ወሰደ። መሆን ያልነበረበት ነገር ነው። የበላይነቱንም ወስዶ ራሱ አቅጣጫ ሰጪ ሆኖ በመምጣት እኔ በግሌ የማምንበት ኮሚሽኖቹ በተጠበቀው መልክ ኢንዲፐንደንት ነው ይሄዱ አልመሰለኝም። በተለይ አሁን ደግሞ እየተካሄደ ያለው እኔ አሁን ውጭ ያለሁት ኢትዮጵያ ውስጥ አይደለሁም፣ ግን ለብዙ ጊዜ ኢትዮጵያ ውስጥ እኛ ከቅርብ ስከታተል ሂደቱን በግሌ ነው። ይሄኔ ተሳስቼ ሊሆን ይችላል። በእኔ እምነት ለሁለት አመት ከሰራንባቸው በኋላ አጀንዳዎቹ ላይ መንግስት አሳልፈን ከሰጠን በኋላ በግሌ ከዛ ፕሮሰስ ለመውጣት መረጥኩ። ምክንያቱም አምኖት 100% ሹር ዛሬም ቢሆን ሁሉን አቀፍ ነው ወይ? ሁሉን አቀፍ ሲሉ እንደ ኦላ እና ፋኖን አይደለም። ይሄ አንድ ኤሌመንት ናቸው። እነዚህ የማህበራዊ ችግሮቻችን ነው ይሄ ነገር ማይበልበት። እነሱ አንዱ ችግር ናቸው ከብዙ መቶ ችግሮች። እነዚህ መጡ ቢካፈሉ ተብሎ ነው። ኦፍኮርስ በጣም ቀላሉ ነገር ይሄንን እኔ ብሔራዊ ምክክርም የሚያስፈልግ አይደለም። አገር ውስጥ የእርስ በርስ ግጭት ነው። የኦነግ ሰራዊትም የፋኖም የትግራይም ሰራዊቶች ጥያቄ አላቸው። ጥያቄያቸው ትክክል ሁን አይሁን የምታውቀው ደግሞ በንግግር ነው። ይህ ንግግር ደግሞ ሁለቱንም ፓርቲ ይመለከታል። የሰላም ጥያቄ ነው፣ መንግስት ብቻ አይደለም። ግን መንግስት የመጀመሪያውን እርምጃ ወስዶ ሰዎቹ ጋር ደርሶ ለሰላም ድርድር መዘጋጀት አለበት ነው እንጂ ብሔራዊ ምክር ኮሚሽኑ አጀንዳው በጣም ሰፊ ነው። በእነዚህ ላይ ተወሰነ አይደለም ለማለት ነው።
3: አመሰግናለሁ። እንግዲህ እርስዎ እንዳሉት አሁን የብዙዎች ጥያቄ ነው። ለመሆኑ ብሔራዊ ምክክር ወይም ውይይት የሚለውን ጽንሰ ሀሳብ ምን ያህል ህዝቡ ተረድቶታል የሚለው ጥያቄ አለ ነው። ዶክተር ፍጹም እርስዎ ምን ይላሉ? በዚህ ላይ ግልጽ ነው ወይ?
6: ኢትዮጵያን እንግዲህ አሁን ቀደም ብሎ የተናገሩት አቶ ባይሳም እንዳሉት ኢትዮጵያን በግዳጅ ኢትዮጵያውያን አልሆንም፣ ግን በሀገራቸው ጉዳይ እንዴት ነው መሄድ ያለብን? ይሄንን ሁሉ አየን። ንጉሱ መጡ ሄዱ፣ የመንግስት ኃይለማርያም መንግስት መጣ ሄደ፣ ወያኔ የሚመራው የኢህአዴግ መንግስት ነበረ፣ ሪፎርም አድርጎ ራሱን አመጣ።

0: እንድናስብ እያደረገ እናሆን ያለው ማለት ነው። እኔ ከሳቸው ጋር የሚያስማማኝ ነገር ይሄ ነው አንደኛው። ሁለተኛ የሚያስማማኝ ነገር እነዚህ የነፍጥ ያነሱ ሰዎች አንደኛው ኮምፖነንት ሊሆን ይችላል የችግሩ። ግን ሌሎችም ነገሮች አሉ በአገራችን ላይና ይሄን ነገር ሶልቭ አድርገን ወደፊት እንደ ህዝብ እንደው እርስ በርስ ተሳስበን ወንድማማችነትን ያገር ልጅነትን ያገራችንን ሉዓላዊነት ጠብቀን ተማምነን ነው ባንዋደድም ግን ተከባብረን እንዴት እንቀጥል ሶልቭ እናርግ የሚለው ነገር መነጋገር በጣም በጣም ተገቢ ነገር ነው። ግን አሰራሩ አካሄዱ እዚህ ውስጥ የሚሳተፉ ሰዎች እነማን ናቸውና መንግስትስ ከዚህ ላይ እየተበቀ ያለው እንደ ድመት ምንድነው የሚለው እንድንጠይቅ ያደርገናል። አያየን ነው የመንግስትን ከስቃሴና የመንግስት ጣልቃ ገብነት ሳይኖርበት ኢትዮጵያን የራሱን ሽማግሌዎች የራሱን ተመካካሪዎች በነጻ መርጠው በኋላ ውጤትም ሲያመጡ ልጆቻቸውን ተቆጥተው ያንንም ያንም ተብለው በሉ አሁን በቃ ለአንዴና ለመጨረሻ ጊዜ እንምከር፣ አዲስ ሪፐብሊክ እንመስርት፣ አዲስ ሀገር እንመስርት፣ የአዲስ ሀገር ህጎችን እናውጣ እና ቢያንስ ለሚቀጥለው 20-30-50 አመት ችግራችንን ለሚቀጥለው ትውልድ እናስተላልፍ እንፍታ በሚል እሳቤ ነው እንግዲህ አንድ እንደዛ አይነት ትልቅ ሴቲንግ መሆን ያለበት። ያ ይሆን አይደለም እና መስከረም ላይ የምናየው ውጤት ያሁንኛ እዚ ቲዮሬቲካሊ የምናወራውን ነገር አያመጣልንም። ፖለቲካ ፓርቲዎች የህዝብ ነጸብራቆች ናቸው። የነሱም ፍላጎት መካተት አለበት። እነዚህ አማጽያኖችም የነሱም ፍላጎት አለ መካተት አለበት። ግን እነዚህ ፖለቲካ ፓርቲዎች የሚሆን አማጽያንም ሁሉ የህዝቡን ሙሉ ለሙሉ አጀንዳ ይዛሉ ማለት አይቻልም። እነሱንም ደግሞ ኤክስክሉድ ማድረግ አይቻልም።
1: መልካም እንግዲህ ብሔራዊ ውይይት ያስፈልጋል የሚለው ብዙሃኑ የሚስማማበት ነው። እናንተም እያነሳችሁት ያለ ሀሳብ ነው። አካሄዱ ላይ ነው ግን አሁን ሁሉም ጥያቄ የሚያነሳው። ኢህአፓ፣ ኦነግ፣ ኦነስ፣ ኦብነግ፣ ኦፌኮ እነሱን ሁሉ ጨምሮ የተለያዩ ፓርቲዎች እንደ ፖለቲካ የጊዜ መግዣና ህዝብን ማማለያ አድርገው ሲተቹት ነው የሚደመጠው። ግን አንድ ጥያቄ አለ። ባልተሞከረ ጉዳይ ጥርጣሬው ከየት መጣ? ለምሳሌ ይሄን አይነት ጥያቄ የሚያነሱ አሉ። ወይዘሪት ምስጥረ የእናንተ ፓርቲ ደጋግሞ ጥርጣሬውን ሲያንጸባርቅ ነበርና ከየት መጣ ይሄ ጥርጣሬ?
2: አንድ ነገር ይሰራ ላይሰራም ብሎ ደግሞ ግዴታ በዛ ሴቲንግ ውስጥ ብቻ መሞከር አለበት ብዬ አላስብም። የተለያዩ ሀገራት የምክክር ሂደትን እናያለን። ከዛም ባለፈ ደግሞ አሁን መሬት ላይ ያለው አውድ ምንድን ነው የሚለው እናያለን። እንዳልኩሽ እኛ ከመጀመሪያ ጀምሮ አይ ይሄ ነገር አይሰራም ብለን አይደለም ራሳችንን ያገለልነው፣ ውስጡ ሂደት ውስጥ ነበርን ለተወሰኑ ጊዜያት። ግን ውስጥ ሆነን አይተነዋል በደንብ ፋውንዴሽኑ ልክ አይደለም፣ የገለልተኝነት ጥያቄ አለበት፣ የአካታችነት ጥያቄ አለበት፣ የተአማኒነት ጥያቄ አለበት። እና ያን ሁሉ ያየነው ግን አሁን እንደተጠቀሰው ውጭ ሆነን ሳይሞከር ሳይሆን ውስጥ ሆነን ያሉን ሂደት አይተን ነው። መሰረቱ የተበላሸ ነገር በኋላ ሄዶ ሄዶ የሚያመጣው ውጤት ብዛም የተሻለ ይሆናል ተብሎ አይጠበቅም። እና ከዛ አንጻር ውስጥ ሆኖ ሂደቱን በማየት ባለድርሻ አካላት ቅድም እንዳልኩት ተሳትፈዋል ወይ የሚለውን ጥያቄ በመጠየቅ ገለልተኝነት አለው ወይ፣ ራሱን በራሱ ችሎ ማስተዳደር የሚችል ነው ወይ፣ እንዳልኩሽ ከጣልቃ ገብነት ነፃ ነው ወይ የሚለውን ነገር በማየት ያለውን ሁኔታ ስንገመግም ሂደቱ ትክክለኛ አይደለም፣ መሰረቱ በትክክል አይደለም። መጨረሻ ላይ ሄዶ ሄዶም ደግሞ ተጣሪነቱ ለተወካዮች ምክር ቤት ነው እና ተወካዮች ምክር ቤት ደግሞ እንደ ከዚህ በፊት ምናልባት 95% ልንችል ይሆናል በገዥ ፓርቲ የተያዘው፣ አሁን ግን 100% በገዥ ፓርቲ ስር ነው ያለው። እና እነዚህን ሁሉ ነገሮች ስደምሪ ስቀንሺ ያለው ሁኔታ ብዙ ረጅም ጉዞ የሚያስኬድ ለሀገር ዘለቂታዊ ሰላም የሚያመጣ ዘለቂታዊ ደህንነት የሚያመጣ እና ብሔራዊ እርቅን ለማምጣት የሚያስችል አቅም አለው ብለን ስላላመንን ነው በዛ ውስጥ ያለ ነው። ይህ ደግሞ የእኛ ብቻ አቋም ሳይሆን በዛ የምክክር ሂደት ውስጥ ተሳታፊ ያልሆኑ ነገር ግን ተሳታፊ ባለመሆናቸው የምክክር ሂደቱ አንድ እርምጃ እንዳይራመድ ያደረጉ አካላት ያደረጉ ስል በውንጀላ መልክ ሳይሆን በትክክል ትክክለኛ ምክክር ባለመደረጉ በሂደቱ ውስጥ የሌሉ አካላት ባለመኖራቸው ረጅም ርቀት የሚያስኬድ ጉዳይ አይደለም፣ ዘለቂታዊ መፍትሄ የሚያመጣ ጉዳይ ስላይደለ ውስጥ ሆነን አይተነው ነው እኛ ሞክረነዋል። ፋውንዴሽኑን በደንብ አይተናል፣ ለማስተካከል ሞክረናል፣ ብዙ ንግግሮችን አድርገናል። ገለልተኛ ሆኖ በትክክል ለታለመለት ዓላማ እንዲውል እና እኛ ስንጠይቅ የነበረው ትክክለኛ የብሔራዊ ምክክርና የብሔራዊ እርቅ አውድ ጋር እንዲጣጣ ብዙ ነገሮችን አድርገናል። ግን መሰረቱ የተበላሸ ነገር ብዙ ርቀት የሚያስኬድ ስላልሆነ ነው እኛም ራሳችን ያገለል ነው።
1: መልካም እንግዲህ የምክክር ኮሚሽኑ ከህዝብ ሰበሰብኳቸው ያላቸውን በሺዎች የሚቆጠሩ ሀሳቦች ጨምቆ 8 ዋና ዋና የመነጋገሪያ ምሰሶች ያላቸውን ይፋ አድርጓል። ከነዚህ ውስጥ የሀገር ግንባታ ጉዳይ አለ፣ የሀገር መንግስት መዋቅርና አይነት አለ፣ የፌዴራል ከተሞችን አስተዳደር እንዲሁም የሃይማኖት ጉዳዮችን የሚመለከት የተዘረዘሩ ወደ 8 ነጥቦች አሉ። በተለይ የመጀመሪያ

0: ነጥቦች ሁለቱ ነጥቦች ህገ መንግስቱን የሚነኩ ናቸውና ከዚህ ቀደም የነበረው ዝግብ አንዱ ህገ መንግስቱ ላይ በጋራ አልመከርንም የሚል ነው። የተለያዩ አቆረፉ ኃይሎች አልፎ ተርፎ በትጥቅ የሚፋለሙ በአሁኑ ጊዜ አሉ። እነሱ ባልተካፈሉበት የተለየ ነገር ይጠበቃል ወይ? አቶ ባይሳስቲ ሐሳቡን ባጭሩ ያጋሩን።
1: ኦኬ፣ ሁለት ነገር ነው። አንድ፣ በኔ እምነት ኮሚሽኑ በታለመለት መሰረት ምን አይነት ተደራሽነት እንደነበረው አላቅም እንጂ አጀንዳዎችን አስባስቧል። ይሄ ትልቁ ማንዴቱ ነው። ግን ህዝብ አሁን በተሳሳተ መንገድ ይመስለኛል። የህዝቡ ኤክስፔክቴሽን ምንድን ነው? አሁን ተሰብስበው 1500 ናቸው ስንት ሰዎች መጡ ውሳኔ የሚያስተላልፉ አይነት በድምፅ ብቻ ምናምን መስሎን፣ ያ ከሆነ እጅግ በጣም የስህተት መንገድ ነው። ኮሚሽኑ አጀንዳውን አሰባስቦ ለውሳኔ ያቀርባል እንጂ እሱ ሊወስን አይችልም። ማንዴቱም የለውም፣ አቅሙም የለውም። የኮሚሽኑ 11 ኮሚሽነሮች ስለ ብሔራዊ ምክክር ኮሚሽን ጠቢባን ስለሆነ ለመተመረጡት አጀንዳውን ለማሰባሰብ ብሎ ሁሉን አካታቸው ነው። ከ11ም ክልል ሁሉም እንግዲህ ክልሎቹን ለማዳረስ ተብሎ ተመረጡ ናቸው። ከዚህ በኋላ ነው ስራው። ስራው ምንድን ነው? የእነዚህን አጀንዳዎች በዚህ ዙሪያ መፍትሄ ሀሳብ ለማቅረብ የሚችሉ ጠቢባንን መመልመል ነው። ይሄ እንኳን ከኢትዮጵያ ውጭ ሊያደርስ ይችላል። ገና ነው ስራው። ህዝቡ ግን ምንድን ነው ወሰደው? ልክ እንደ ፓርላማ የተሰበሰቡ ሰዎች በተነሱ 8 አጀንዳዎች ላይ ውሳኔ የሚሰጡ ነው። እንደዛ ከሆነ ይሄ ትልቅ ስህተት ነው። ኮሚሽኑም ይህን ለማድረግ አስቦ ከሆነ መንግስትም ደግሞ በዚህ አሳቦ ከኮሚሽኑ ውሳኔ ጠብቆ ከሆነ በእኔ ግምት ትክክል አይደለም፣ ህጋዊም አይደለም። ስለዚህ በዛ ሁለቱ ስለ ሀገር ብሔር ምስረታና ስለ ህገ መንግስቱ ራሱ ውይይቱ ብዙ እንግዲህ ላለፉት 35 ዓመታት ህገ መንግስቱ አይመለከተንም ስመጣም አልነበርንበትም ምሉ አሉ። ህገ መንግስቱ በአንድ ብሔር ላይ ያነጣጠረ ነው፣ ስለዚህ ታውን የተሞላበት አይደለም፣ ይሻሻል። ይህን የምናውቀው ጉዳይ ነው። ልክ ነው። ህገ መንግስቱ ጉድለቶች ያሉበት መሻሻል አለበት። በዛው ልክ ደግሞ ህገ መንግስቱ አሻሻል የሚሉ አካላትም እንዳሉ ደግሞ ማወቅ አለብን። ሆኖም አሁን ፍርሃቴ እነዚህ የተሰበሰቡ ሰዎች ኮሚሽኑ ያሰባሰባቸው የኢትዮጵያ ውስጥ 86ቱ ብሔረሰብ ተወካዮች ናቸው። ተወልሙት ሰዎች ህገ መንግስቱን ለመንካት መብቱም እውቀቱም ጥበቡም የላቸውም። ይህ የእነሱ ስራ አይደለም፣ መሆንም የለበትም። እኔ በጣም አዝናለሁ። ይሄ እንደዚህ ተወስዶ አሁን የሰበሰቡ ሰዎች ህገ መንግስቱ ላይ ይሄኛው አንቀጽ ይሻሻል፣ ያኛው ይሻሻል ብሎ እርምጃ ከወሰዱ አንድም ይህ ህገ መንግስታዊ ነው፣ ህገ መንግስቱን የምጻረን ነው ሂደቱ። ሁለትም ደግሞ ህገ መንግስት ጥበብ ስራ ነው። ዝም ብሎ ሰዎች እጅ በማንሳት ብቻ 51% መረጠ ብሎ የማያልፍ ነገር አይደለም። አዋቂዎች፣ ህግ አዋቂዎች፣ ፖለቲካ ባለሙያዎች፣ በጣም የኢኮኖሚ ባለሙያዎች ብዙ ነገር ያካትታል። ህገ መንግስቱ የራሱ መንገዶች አሉት እንዴት እንደሚሻሻል። አንቀጽ 104 105 ግን ተስቀምጦታል። እና ከዛ ውጭ ህገ መንግስቱ ለማሻሻል ወይ ሀሳብ ለማቅረብ አንዲት ነጥብ 4 ነጥብ እንኳ ከዛ ለማዞር እና ጠላ ሰረዝ ወይ ድርስ ሰረዝ ለማድረግ ህገ መንግስቱ አይፈቅድም። ከዛ ውጭ እንግዲህ ይሰራል ከተባለ በጣም ሳዝናኝ ላለው እስከዚህ ድረስ ነው የማውቀው።
0: መልካም ዶክተር ፍጹም፣
2: እንግዲህ ይሄ ህገ መንግስት 31 ዓመት ሆኖታል። ይሄ ህገ መንግስት እንዴት እንደተጻፈ በህይወት ያለን ሰዎች እናውቀዋለን። አጀንዳቸውን በዛ የህገ መንግስት ኮንቬንሽን የዛሬ 32 ዓመት እነማን ተሰብስበው ምን እየተባለ እንደተጻፈ እናውቀዋለን። ነፍጠኛ እየተባለ ማስ ሲወርድበት እንዲህ ነው እየተባለ ልክ ኢትዮጵያ ሌላ ሀገር እንደሆነች ማለቴ በቃ ኢትዮጵያን የገነባት ሀገር ከ1994 በፊት የነበረችው ኢትዮጵያ በቃ ሙሉ ለሙሉ ሲኦል እንደነበረች መሪዎቿ ይህንን እንትን ያሉት ሰዎች ምን አይነት ሰዎች እንደሆኑ እየተወገዘ ማንን አግሎ በእነማን እሳቤ እንደተጻፈ እናውቀዋለን። ባለፉት 35 ዓመታትም ደግሞ ምን አይነት መዓት እንዳወረደ ይሄ ህገ መንግስት ለተለያዩ ሰዎች መብት ሰጠው ማለት ነው። ማለቴ ለክልል በልዩ ለወረዳ በይው ይሄን ህገ መንግስት ተመርክዞ አይደለ እንዴ ከቡራዩ ሲባረር፣ ከወለጋ ሲባረር፣ ከአሩሲ ሲገደል በአይናችን ያየ ነው። ስለዚህ ይህን ህገ መንግስት እንደሌላ እኔው ማለቴ ነው። እና ይሄ ህገ መንግስት አግልሎን የተጻፈው ምናምን ብቻ ሳይሆን ገሎን የተጻፈው እየገደለንም ነው የሚሉ ሰዎች ሲሪየስ የሆነ ኬዝ አላቸው። ይሄን እንደ መግቢያ ካልኩ በኋላ ይሄ ህገ መንግስት ይሻሻል ተብሎ ሺዎች ሲጮሁ ይሄ ህገ መንግስት ካልተሻሻለ ልናልቅ ነው ልንበተን ነው የሚሉ ስብስቦች ተነስተው ብዙ ጊዜ ሞክረዋል። ዶክተር አብይም ሲመጣ አሻሽለዋል ይሄን ህገ መንግስት ብለዋል። ይሄ ህገ መንግስት እንዴት እንደሚሻሻል ያው ብዙ የህግ አዋቂዎችን ባያውቁትም አሁን አቶ ባይሳም እንዳነሱ ሌሎቻችንም ይህን ህገ መንግስት የምንከታተል ሰዎች እንዴት ይሄ ህገ መንግስት እንደሚሻሻል ጽፎታል እንዳይሻሻል ተደርጎ የተጻፈ ህገ መንግስት ነው። እነቱን ነጋገር ከተባለ 104 እና 105 ካየ ነው ማለት ነው። ምክንያቱም ይሄ ህገ መንግስት ለአንድ ሰው ለአንድ ስብስብ እንዲበጅ ተደርጎ ነው የተጻፈው። ግን ይሁን እንጂ አሁን ጊዜው መጥቷል ይሄን ህገ መንግስት ለማሻሻል ወይም ቀዶ ለመጣል ጊዜው መጥቷል። ይሄ ደግሞ የተሰባሰበው ስብስብ ይሄን ህገ መንግስት አንቀጽ አይደለም የሚለውጠው። አቶ ባይሳው ቆየ በሳንዳሉት አንቀጽ አይደለም የሚለውጠው። ይሄ ስብስብ ከተሰጠው አጀንዳ አንፃር የህገ መንግስት ማሻሻያ ሐሳቦችን ማቅረብ ይችላል ያቀርባል አቶ ባይሳንዳሉት። ከዛ በኋላ ነው እንግዲህ ፓርላማ ቀርቦ ፓርላማው በ2/3 አጽድቆት ከዛ ወደ ክልል ምክር ቤቶች ሄዶ ክልል ምክር ቤቶች አጽድቀው ተመልሶ መጥቶ ያ ሳይክል እንዳለ ነው ተጽፏል በትክክለኛው መንገድ። እንግዲህ በዛም መንገድ እንሄድ ካልም ማለት ነው። ግን የሰበሰብ የህገ መንግስት ማሻሻያዎችን አቀርብም ዝም ብሎ ተሰብስቦ ነው የሚሄደው የሚለው ነገር ከእውነታው የራቀ ነው። ምክንያቱም ዶክተር አብይም ይሄን እንደሚፈልግ ተናግሯል። ኮሚሽነሮችም ሲነጋገሩበት ነበር። ውስጥም አሁን ያሉ ሰዎች እንደሚነግሩና በሚዲያም በምንም እንደምንሰማው የህገ መንግስት ማሻሻያ ሐሳብ አንደኛው የዚህ ምክክር ኮሚሽን አጀንዳ ነው። ምን ፈልገውን አይነት ማሻሻያ ያመጣል እሱን ምን ያው ነገር ነው። መንግስት የሚፈልጋቸው ነገሮች እንዳሉ ይታዩናል። አዎ ይታዩናል። ሶ ህገ መንግስቱን ለመንካት መብት የላቸውም። ህገ መንግስቱን አንቀጽ አይደለም የሚቀይሩ፣ ግን የማሻሻያ ሐሳብ ይዘው ይወጣሉ። ያ የማሻሻያ ሐሳብ ለህዝቡ የሚበጅ ነው የማይበጅ ነው የሚለውን በኋላ ምን ያው ነገር ነው። ግን ይሄ ኮሚሽን ሐሳብም አመጣ አላመጣ ይሄ ህገ መንግስት ብዙ ችግር ከማምጣት ባለፈ ያሉትን ችግሮች ሊፈታ አልቻለም። ያን ያልቻለበት ምክንያት ደግሞ ከራሱ ከህገ መንግስቱ አጻጻፉ ከጅምሩም፣ ሁለተኛ ያንን ህገ መንግስት ከሚተገብሩም ሰዎች ምክንያት ነው። ሰው ህገ መንግስት ነው ለማጠቃለል ያህል ማህበራዊ ውል ነው፣ ወይም ደግሞ ሩሶ እንደሚለው ሶሻል ኮንትራክት ነው። የመንግስትን መብት ስልጣን ይሰጣል፣ የመንግስትን መብት ይገድባል፣ የህዝብን መብት ይሰጣል፣ የህዝብን ደግሞ ግዴታዎችንም ያስቀምጣል። በህዝቦች መካከል ህዝቦችን የሚያስተሳስር ገመድ ክር ነገር ነው። ያንን ደግሞ ህዝብ መክሮ ይሄ ይገባኛል፣ ይሄን ጣሉልኝ፣ ይሄን አልፈልግም፣ ይሄን ጨምሩልኝ የማለት መብት አለው። 31 ዓመት ሙሉ ህዝቡ መብት አላገኘም። አሁን ጊዜው ነው ይሄን ህገ መንግስት የመለወጥ። ይሄ ኮሚሽን ይሄንን የማሻሻያ ሀሳብ አያቀርብም ብሎ ማሰብ እኔ የዋህነት ይመስለኛል። እና ከሚያቀርባቸው ነገሮች አንዱ ይሄ ነው ብዬ ነው የማስበው። አቀረበም ግን አላቀረበም ይሄ ህገ መንግስት መሻሻል አለበት ብዬ ነው የማስበው።
0: መልካም። እንግዲህ ቀደም ሲል እናንተም እንዳነሳችሁት በተለያዩ አካባቢዎች ኢትዮጵያ ውስጥ ግጭት ጦርነቶች መካሄዳቸው ይሰማል። ወደ ግጭት የሚያመሩ ፍጥጫዎችም የዓለም አቀፉ ማህበረሰብ ሳይቀር ትኩረት ስበዋል። ከዚህ በመነሳትም የምክክሩ ውጤት የሚያሳስባቸው ጥቂት አይደሉም። ኢህአፓ አንዱ ነው። ወይዘሪት ምስጥረ፣
3: ኢትዮጵያ ውስጥ ግጭት አይደለም አክቲቭ ዋር ነው ያለው በአብዛኛው የኢትዮጵያ አካባቢ፣ በአማራ ክልል፣ በኦሮሚያ፣ አሁን ደግሞ እንዳለፈው ሁሉ በትግራይ ላይ ያለው ሁኔታም በጣም እያሰጋ እንደሆነ እኛም ገልጸናል በተደጋጋሚ። እና ቅድም እንዳልኩት እነዚህን ጥያቄ ኖሯቸው መሳሪያ ያነሱ አካላት ጉዳይ ችላ ብሎ የሚደረግ ምክክር የትም ሊደርስ የሚችል አይደለም። ጦርነትም አስቁሙ ሰላም ያመጣል የሚል ነገር የለም። ምክንያቱም አክቲቭ ዋር ነው። በዚህ በኩል ንጹሐን ይገደላሉ። ትናንት እንኳን ገዳም ተደብድቧል በአማራ ክልል እኛም ባገኘነው መረጃ መሰረት። እንግዲህ ምክክር ላይ ናቸው እነዚህ ሰዎች እና ምክክሩ ስለምንድን ነው ሁሉ ብለናል እኛ። ምክክሩ ንጹሐንን ስለመግደል ነው ወይ የሚል ራሱ ጥያቄ እንዲፈጠርብን ነው የሚያደርገው። በአንድ በኩል እየተመካከረን ነው ብለው ቅድም እንዳልኩት በአንድ በኩል ንጹሐን እየተገደሉ በሌላ በኩል የፖለቲካ ተቃዋሚዎች ይታሰሩ እየተባሉ እየተቀሰቀሰ በተመካካሪዎቹ በዚህ አይነት ምክክር የትም የሚደርስ አይደለም እና ውጤት ሊኖረው ይችል ይሆናል፣ ግን በፍጹም እርግጠኛው የምናገረው አዎንታዊ ውጤት አይኖረውም። ወይም ትክክለኛ የምክክር ሂደት ሊያስገኛቸው ይገባል የሚባሉ ማስገኘት ያለበትን አይነት አዎንታዊ ውጤት በፍጹም አይኖረውም። አንዱን ጥሎ አንዱን አንጠልጥሎ የሆነ ነገር ስለሆነ ምክክሩም ደግሞ እየተካሄደ ያለው አንድና አንድ አይነት በሆኑ አካላት መካከል ማለትም በገዢ ፓርቲና በዙሪያው ባሉ ምስለኔዎች መካከል የሚደረግ ምክክር ስለሆነ ልክ ነው አይነት ነገር ነው እንጂ በፍጹም የተለያዩ ድምጾች የሚሰሙበት ምክክር አይደለም ብለን እናምናለን። ቅድም እንዳልኩት ትግራይ በዚህ ምክክር አልተወከለችም። በአማራ ክልል በህዝብ የተወከለ አካል በዚህ ምክክር ውስጥ እየተሳተፈ አይደለም። አዲስ አበባ ያሉ የፖለቲካ ፓርቲዎች፣ ሀገር አቀፍ የፖለቲካ ፓርቲዎች ጄኒውን ተቃዋሚዎች ጥያቄ ያሏቸው እየተሳተፈ አይደለም። የኦሮሞ ነጻነት ሰራዊት የለም። ትክክለኛ የኦሮሚያ ውክልና ያለው አካል ማን ነው የሚለውን እንድንጠይቅ ያደርጋል። ኦብነግ የለበትም እና አብዛኛው ተቃዋሚ ኃይል የሌለበት ምክክር ነው። አካታች አይደለም፣ ገለልተኛ አይደለም። ቅድም የዘረዘርኳቸው ምክንያቶች አሁንም ላለመድገም ነው፣ ግን ውጤት ሊኖረው እንኳን ብችል በፍጹም በፍጹም አዎንታዊ ውጤት አይኖረውም። ዞሮ ዞሮ በዜሮ ማባዛት ነው ሂደቱን። እንደውም ለምክክር ያለንን ሁኔታ በማበዛባትና የምክክርን አስፈላጊነት በህዝቡ ውስጥ ጥያቄ እንዲፈጠር በማድረግ ወደ ኔጌቲቭም ሊመልሰን የሚችል ነገር ነው እንጂ በጣም ውጤት የለውም ከተባለ ነው ዜሮ ውስጥ የሚገባው። ወደ ኔጌቲቭ የሚመልስ በጣም አደገኛ የሆነ አካሄድ ነው እየተሄደ ያለው ብለን እናምናለን። መሬት ላይ ያለውን ሀቅ ስናየው በቴሌቪዥን እንደሚባለው ኢትዮጵያ የመከረች ነው የሚል አንዳችም እምነት የለንም። መሬት ላይ ያለው እውነት የሚያሳየው እሱን አይደለም።
0: መልካም። እንግዲህ በሌሎች ሀገራት የተደረጉ ምክክሮች አሉ። የእነሱን ተሞክሮ አያይዞ ከኛ ጋር ለማገናኘት እንዴት ነው መመዘን የሚቻለው? አቶ ባይሳ
1: የብዙ ሀገራትን ተሞክሮ ስናይ ነበር። እኛም እንደነገርኩሽ በዛ በሁለት ዓመት ጊዜ ውስጥ የአብዛኛው ሀገር ብሔራዊ ኮሚሽን አስፈላጊነቱ ታምኖበት የተቋቋሙት እና ሲሰሩም የነበሩት ተፋላሚዎች ነበሩ። ብዙውን ጊዜ ከፖለቲካ ስልጣን ጋር የተያያዘ ነው። እኛ ግን ይህንን ብሔራዊ ምክክር ኢትዮጵያ ውስጥ ስንጀምር ያኔ ፋኖም አልነበረም። በነገራችን ላይ ግጭት የነበረው ከኦላና ያው ቲፒኤልኤፍ ደግሞ ግጭትም አልነበረም። ያኔ ኢትዮጵያ ውስጥ አገር ብሔር ለመመስረት የናደው ችግር ምንድን ነው? ለምንድን ነው የህዝብ ዛሬ ማንነት ጎልቶ የታዩ ብላ ብዙ ሶሻል ችግሮች ነበር የተነሱት፣ ከፖለቲካው ጭምር የፖለቲካ ችግሮችም ነበሩ። ስለዚህ አሁን ታጣቂ ኃይላት ስላልተካፈሉበት ብቻ የሚባለው ብሔራዊ ኮሚሽኑ ሲቋቋም ከታጣቂ ኃይሎች ጋር ብቻ ለማውራት አይደለም። ለማውራትም አጀንዳ ውስጥ ኢስ ዋን ኦፍ ዘ ሚሊየንስ ኦፍ አጀንዳ አይተም ውስጥ ነው ብሔራዊ ምክክር ኮሚሽኑ በኢትዮጵያ ደረጃ ነው። በሌላ ሀገር በቀላሉ ብዙ ሀገሮች ተሳክተዋል። የተሳካውን ደግሞ የፖለቲካ ጥያቄ ስለሆነ የፖለቲካ ጥያቄ ደግሞ የፖለቲካ ስልጣን ብቻ አከፋፍለ ሶልቭ ማድረግ ትችላለህ። እኛ ግን ከዛ የከፋ ነው። በብዙ ነገር ላይ በታሪክ አንስማማም። ብዙ ብዙ ነገሮች የማያስማሙን ነገሮች አሉ እና እነዚህ ደግሞ ውለውም አድረው ተደርቦ ተደራርበው ለሀገሪቷ ችግር ስለፈጠሩ እነዚህን ነገር ለመፍታት እንዴት እናርግ ተብሎ ነው የተጀመረው ኦሪጂናሉ። ዛሬ አሁን ብዙ አንፎርችኔትሊ በህገ መንግስቱ ዙሪያ የሚወራው ነገራችን ላይ ኮረክት ላድርግ እና ወንድሜ ዶክተር ፍጹም እኔ ያልኩት ይሄ የብሔራዊ ምክክር ህገ መንግስት ማሻሻ ሀሳብ ማቅረባችን ብቻ ነው የሚገደበው፣ ህገ መንግስት ማሻሻውን ሀሳብ በማቅረቡ ብቻ ላይ ነው። ከዛ በላይ ሊሄድ አይችልም ነው ያልኩት። እና እንደዛ ይታወቅልኝ፣ ምክንያቱም ህገ መንግስት ማሻሻ ሀሳብ ከህዝብ ሰብስቧል፣ ግዴታም ነው ማቅረብ። ከስምንቱም አጀንዳ አይተሞች አንዱ ነው። ሀሳብ ሲሰጥም ደግሞ ማጆሪቲ ውስጥ ለምሳሌ ይሄ እንዲሻሻል ፈለገ፣ በዚህ ጥያቄ ላይ ይሄ እንዲሆን ፈለገ ብሎ ማቅረብ ነው። ደህና አንቀጽ 104 ላይ በህገ መንግስቱ 104 በኩል ይሄዳል እንጂ ይሄ ግዴታውም ነው ማቅረብ አለበት። እንድታወቅልኝ ይፈልጋለሁ። እና ይሄኛው በዚህ አሁን ባለበት ሁኔታ እውነቱን ለመናገር እኔ ትንሽ ፐስሚስቶኛለሁ። ምክንያቱም አንደርስታንዲንጉ ራሱ ገና ነው። እኛ ስለ ኢትዮጵያ ደረጃ ብሔራዊ ምክክርን ዝም ብለን በፖለቲካ ግጭቶች በጦርነቱ ብቻ ነው የወሰን ነው የስ ዛሬ ትልቁ የኢትዮጵያ ችግር የጦርነት ነው። ይህ ስለ ኢኮኖሚ ሳይሆን ነፍሳት ይጠፋሉ፣ ኢትዮጵያኖች እየተጋደሉ ነው፣ የእርስ በርስ ጦርነት እየተካሄደ ነው። እና ይህንን ለማስፈን ራሱ የቻለ መካኒዝም ያስፈልጋል። ይህ ብሔራዊ ምክክር ሳይሆን የፖለቲካ ድርድር ነው። ይሄ ብሔራዊ ኮሚሽን ደረጃም አያስፈልግም እኮ ሌላ ሀገር ላይ ተዋጋ ይላታሉ። መንግስት አስቀድሞ እርምጃ መውሰድ አለበት፣ ግዴታ ነው። ይህን ሁልጊዜ ደጋግማለሁ። መንግስት የመጀመሪያ እርምጃ ወስዶ ለእርቅ ቤቱን ክፍት ማድረግ አለበት። እንዲያውም ኢኒሽቲቭ ወስዶ ለሰላም መሟገት አለበት። ምክንያቱም ሰላም ሲኖር ለመንግስትም ጥሩ ነው፣ ለነጋዴው ጥሩ ነው፣ ለሁሉም ጥሩ ስለሆነ ሰላምን የማይፈልግ አካልንም እና መንግስት ይህንን ከብሔራዊ ምክክር ኮሚሽኑ ውጪ ብሔራዊ ኮሚሽን ሳያስፈልገው መስራት ነበረበት። መንግስት ጊዜ ነው የሚለው ነው የመጀመሪያ እርምጃ መውሰድ ያለበት መንግስት ነው። እነዛ ወጡ ናቸው። ስለዚህ ብሔራዊ ምክክርም ሳይኖር ፖለቲካ ግጭታችንን ሶልቭ ማድረግ እንችላለን ባይነኝ ነ ግን ይሄ አስፈልግም ማለት ሳይሆን ብሔራዊ ምክክር ኮሚሽኑ በጣም ሰፊ አጀንዳዎች አሉት ከዚህ ከፖለቲካ ጥያቄ ውጭ እጅግ በጣም ብዙ እና እንደሱ እንድታወቅልኝ ይፈልጋሉ።
0: አመሰግናለሁ። ዶክተር ፍጹም የእሶን ሀሳብ እንስማ እስቲ በዚህ ላይ።
2: ኢትዮጵያ እንግዲህ የብዙ ሺህ ዓመት ሀገር ናት። ስትሰፋ ስትጠብ የቆየች ሀገር ናት። በዓለም እውቅና ያላት ሀገር ናት። ችግሮች አሉባት። በተለያየ ጊዜ ችግሮች አሉባት። እነዛን ችግሮች በተለያየ መንገድ የሚመጡት መንግስታት ህዝብ ምንም ሲፈታ ነበረ። የሌሎች ሀገሮች ለምሳሌ የደቡብ አፍሪካን ብናይ ምን ብናይ ከኛ የተለየ ችግር ያለባቸው ሀገሮች ናቸው። እነሱም እንደዚህ እንደ ምክክር አይነት ነገር ፒስ ኤንድ ሪኮንሲሊየሽን ምናምን አድርገዋል። እኛ ግን ኢስታብሊሽ ቢሆን አገር ነን ችግር አለብን። አዎ ችግር አለብን። ግን ኦልሬዲ እንደዚህ ሆነን የኖርን አገር መተዋትነት ከፍለን አያት ቅድመ አያቶቻችን ያቆምናት አገር ላይ በሰላም እርስ በርስ ተዋደን ሶሊዳሪቲ ፈጥረን የውጭ ኃይልን ብቻ ተባብረን መውጋት ሳይሆን የራሳችንም ችግር ተባብረን ሶልቭ እናርግ የሚል አይነት ኢኒሼሽን ከሆነ ይዞ የመጣው ይሄ ብሔራዊ ኮሚሽኑ አሁን አቶ ባይሳ እንዳሉት መልካም ነበር። ግን አሁን የጠለሸ ይመስለኛል ማለት ነው። አሁን የሌሎች ሀገርን ተሞክሮ ሰምቷል ይሰማል ሄዶም እንዳየ እንደጎበኘ ሰምተናል። ግን እኛ ከሌሎች ሀገሮች ለየት ያልን ነን እና ችግርም ካለብን እኛው ራሳችን የፈጠርነው ችግር ነው። እኛው ራሳችን የምንወጣው ከሌሎችም ተሞክሮ ብንወስድም ግን ራሳችን የምንወጣው ነገር ነው። ቆመናልም እንደዚህ ሆነን ማለት ይህን ያህል መቶ ዓመታት እና አሁንም በጣም ቦነፋይድ የሆነ ቅን ልቦና ካለ እነዚህን ችግሮችን መፍታት እንችላለን። ማነቆ የሆነብን እኔ እንደሚመስለኝ በየጊዜው የሚመጡ መንግስታት ናቸው። እኔ ያውቅልሃለሁ የሚሉት መንግስታት ናቸው። ዛሬም ይሄ ኮሚሽን ከነዚህ እስከ ዛሬም ከነበሩት እኔ ያውቅልሃለሁ ከሚሉ መንግስታት ጫና የተላቀቀ አይመስለኝም እንጂ እስቲ ኢትዮጵያን ይህን ያህል አመት ስንዋጋ ኖርን እንደዚህ ኖርን እስቲ ችግራችንን ሶልቭ እናደርገው ብሎ ከዚህ አሁን አቶ ባይሳ ካነሱት ከፖለቲካ ውጪ ያሉ ችግሮቻችንንም ፖለቲካውንም አንድ ላይ መፍታት ብንችል ጥሩ ነው። እንደዚህ አይነት ኦፖርቹኒቲ ቢኖረን ግን እኔ ስጋት አለኝ። አሁንም መስከረም ላይ የምንፈልገውን አናገኝም የሚል ትልቅ ስጋት አለን።
0: እንደው እርስዎ አሁን በዚሁ ላይ መፍትሄ ሀሳብ እንዲሰጡ ነው ስጋት አለኝ ብለው ደጋግመው ነው የተናገሩት እና ምንድን ነው መፍትሄው? ምንድን ነው መደረግ ያለበት አዎንታዊ ነገር እንዲኖር? አሁንም መታረም የሚችል ነገር ካለ
2: እንግዲህ አንደኛው መጀመር ያለበት ያው ይሄንን ህዝብን የሚያስተሳስረውን ህገ መንግስት መከለስ አለበት። ይሄንን እኔ ነኝ የተመረጡት ከዚህ በኋላ 5 ዓመት 10 ዓመት እገዛለሁ የሚል ምርጫው እንዴት እንደተካሄደ እናቃለና ድፍረት ካለ እንትን ካለ ይሄንን ስልጣን ላይ ያለውን መንግስት ገለል አድርጎ ሌላ ሁሉንም አካታች መንግስት የሚቋቋምበትን ፕሮፖዛልን ቢያቀርብ ህገ መንግስት ማሻሻያ ቢያቀርብ እና ኢትዮጵያውያንን ከዚህ ከብሔርና ከጎጥ ልዩነት ወጥተው እንደ ኢትዮጵያን ወንድማማችነትን አዳብረው ቋንቋ ይናገሩ ያን ቋንቋ ይናገሩ ከዚህ ብሔር ይሁን ከዚህ ያንን ነገር ትተው በየቤታቸው ትተው እንደ ኢትዮጵያን በወንድማማችነት ተሳስረው ችን ትልቅ አገር ወደፊት ደግሞ ትልቆና እንድትቀጥል የሚያደርግ እንደ ሜሞራንደም ነገር ቢያዘጋጅ እነዚህ ሶስቱን ነገሮች የያዘ ለእኔ እንደኔ ፖዘቲቭ ነገር ነው ብዬ ነው የማስበው።
0: በጣም አመሰግናለሁ አቶ ባይሳ። እርስዎም እስቲ የተሻለ ውጤት ወይም በጎ ነገር እንዲመጣ ከዚህ ምን መደረግ አለበት ይላሉ ባጭሩ?
1: ከዚህ ከኮሚሽኑ ስብሰባ ከሆነ እንደነገርኩሽ ነው ቅድምም እንዳልኩት ነው ከነሱ የሚጠበቀው አጀንዳዎቹን ሰብስቦ ፓክ አድርገው ለሚመለከቱ አካል ማስተላለፍ ነው የትልቁ ስራቸው ነው። ለወደፊት ግን በሰበሰቡት አጀንዳ ልክ ጠቢባንን አሰልፈው ችግራችንን ማህበረሰባዊ ችግራችንን ወንድምም እንዳለው ወደዛ ላይ አጉልቶ ለማሳየት የሚመለከታቸውን ጠቢባንን አማክሮ መፍትሄ ማግኘት ነው። ስለ ህገ መንግስቱ ግን አሁንም የምለው ብዙ ጊዜ የምንስተው ሰዎች ህገ መንግስቱ እኔ በግሌ አልነበርኩም አላውቀውም፣ ግን ህገ መንግስት ኢትዮጵያ ውስጥ አሁን ሳየው ህገ መንግስቱን የሚጠሉ ያሉትን አይነት የሚደግፉትም አሉ። ስለዚህ ይሄ ነገር ዝም ብሎ ህገ መንግስቱ እንደዚህ መጥፎ ነው እየተሰለቅ ማለት ሌላው ደግሞ የለም አይነካም የምለው አካል ስላለ ይሄን ሁለቱን ሀሳብ አግባብቶ በውይይት በምክክር ምንድን ነው ጉዳቱ? ምን ጠቀመ? ማንን ጎዳ? ጉዳቱስ ምን አይነት ነው? እንዴት ደግሞ ሰልቬጅ እናርግ ይህንን ጉዳት ብሎ በምክክር መፍታት ነው እንጂ አሁንም እንዳለ ሁኔታ ባለፈው ጊዜ ህዝቦች አልተካፈልንበትም ብለው እንዳሉት አሁንም ደግሞ አልተካፈልንበትም የሚሉ ሰዎች ይፈጠራሉ። ከዛም በላይ ደግሞ እንድቀይር የማይፈልጉ ሰዎች አሉና በጣም ኮምፕሊኬትድ ነው። ግን መሰረቱ የሁሉም ይህ ምክክር ትንሽ ሰፋ አድርጎ ሰዎች ጠቢባን ህዝብን ማሳተፉ ጥሩ ነው። ግን ባለሙያዎች እዚህ በጠቢባን የምላቸው ባለሙያዎችን ነው ተሰብስበው በዚህ ጉዳይ ላይ ቢያወሩ በቅንነት ካለበት የማይፈታ ነገር አይደለም። ህገ መንግስቱ እውነት ማንንም ጎዳ? ለምንስ ታሰበ ጉዳቱ? ምን ለማግኘት ነው? በድንገት ሳይታወቅ ነው ጉዳቱ ወይስ ሆን ተብሎ ኢንቴንሽናል ነው ጉዳቱ? ከሆነስ ከዚህ እንወጣለን ብለን መምከር አለብን። የኢትዮጵያ ህዝብ የኢትዮጵያ በተለይ የህግ ባለሙያዎች ፖለቲከኞች በዚህ በመንግስት እንዳለ በቅንነት ተሰብስቦ መምከር አለባቸው።
0: መልካም
1: ብሎ አሁን እንደሱ ነው ሐሳቤ።
0: መልካም አመሰግናለሁ። ወይዘሪት ምስጥረ የመፍትሄ ሐሳብ?
3: በዚህ የምክክር ኮሚሽን ይመጣ አዎንታዊ ለውጥ አለ ብለን አናስብም። ምክክር ግን ለሀገር እንደሚያስፈልግ እናምናለን። እኛም ለዘመናት ስንጠይቀው የነበረ ጥያቄ ነው እንደ ፓርቲ። ስለዚህ በትክክል ሁሉን አቀፍ የሆነ ንግግሮች እና ድርድሮች እንዲሁም ደግሞ ሀገራዊ ምክክር ያስፈልጋል ብለን እናምናለን እና በአጭሩ መፍትሄያችንን ለማስቀመጥ በትክክል የምክክርን ትክክለኛ ማዕቀፎች እና ፒላሮች ያሟላ አዲስ የምክክር ሂደት በኢትዮጵያ ውስጥ መጀመር አለበት እንጂ ይህንን ለማስተካከል መሞከር በተበላሸ ነገር ውስጥ ገብቶ መዳከር ስለሚሆን ብዙም የተለየ ለውጥ ያመጣል ብለን አናስብም። እንዳልኩት ከመሰረቱ ጀምሮ የተበላሸ ጉዳይ ስለሆነ ስለዚህ በአጠቃላይ አዲስ የምክክር ሞዴል ለኢትዮጵያ ያስፈልጋል፣ ምክክር መካሄድ አለበት ብለን እናምናለን። ይሄኛው ግን ይሄኛው በፍጹም ሙሉ በሙሉ ኔግሌክት መደረግ ያለበት እንደሆነ ነው የምናምነው።
0: በጣም ነው የማመሰግነው ሶስታችሁንም ለጊዜያችሁና ለጠቃሚ አስተያየቶቻችሁ አመሰግናለሁ።
4: እኔም ሸዋዬ ለገሰና ተወያዮቹን በአድማጮቻችን ስም ከልብ አመሰግናለሁ። የማጠቃለያ ዜና፣ ከባድ የአየር ንብረት መዛባት የሚያስከትለው ሱፐር ኤልኒኖ በአፍሪካ ሀገራት ላይ ከ10 እስከ 20 ቢሊዮን ዶላር የሚደርስ የኢኮኖሚ ጉዳት ሊያደርስ እንደሚችል የአፍሪካ ልማት ባንክ አስጠነቀቀ። ትናንት ቅዳሜ በበርሊን የተፈጸመው ጥቃት ከሽብር ጋር የሚያያዝ መሆኑን የጀርመን ፖሊስ ገለጸ። በፈረንሳይ የተከሰተው የሰደድ እሳት ከ250,000 በላይ ሰዎችን ከቤት ንብረታቸው አፈናቀለ። ብራዚል ከምርጫ በፊት የትራምፕ ባለስልጣናት ወደ ሀገሯ እንዳይገቡ ከለከለች። ማጠቃለያው ዜና በዚህ አበቃ። እንግዲህ አድማጮቻችን የዕለቱ ስርጭታችንም ወደ መገባደዱ እየተቃረበ ነው። በቀጣይ ስርጭታችን ሐሳብ አስተያየት ጥቆማ መረጃ በመስጠት ለከኛ ጋር ለነበራችሁ ሁሉ ምስጋናችን ትልቅ ነው። በአጠቃላይ በስርጭቱ ላይ ታዳሚ ለነበራችሁ ቤተሰብ ምስጋናችን ይድረሳችሁ። የነገ ሰው ይበለን። በያላችሁበት ጤና ይስጥልን።